አልፋሊላ አሪፋ ሙሐመድ ፉሉማጌ ለቪኒ ናፈሩ ዲበይ ዳውለተ ኺድመት ኩረበን ፈትቲቪ ነዋር ፌብሩዋሪ ነዋር ስቴገ አድዲህ ቲነጋ ፔንሽን ኤንድ ሶሻል ዌልፌር ዲቪዥን ጌ ደነምበር ካቲባጌ መጋሙ ኤገ ፈሁን ለቪኒ አቶል ኦፊዮገ ኢዳሪ ኤኪ መጋም ተፍሩቪ አሪፋ ሙሐመድ 22 ጀነዋሪ 2022 ጋ ሪቴ ኩረብር ሁነቪ ኤሶሲየት ካውንስል ኦፊሰር ጌ መጋሙጋ